ወይትቀደሰ ወይትንያላ ወይትየባዶና እስማ ቤስባቴሆ ቅዱስ አያል ወቡሩክ ስማ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዜ ጸዋይ ኮከ በግዜ ጸለይ ኮከ አንተ አወፅም ሰማይ ምነድሎ ማደረከ ህሮይና ዋሴ ክስምንድሎ አሌ ካርያም ከበራብሌ ዋሴኒ ዋሴ አረሃሌ ግኒ ሃሌ አረ

ሳነ ዘይሬ ኩሎ ከልብነ ጻድቅ ወይኖ መሃሪ ከወይኖ ሩቅማት ከወይኖ ወብዛ ምረት ከወይኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆመ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን ይስየባይታ ኳ ስሙ ለእግዚአብሔር

ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰ